መገናኛ ድግስ ደስ ደስ ደስ ታዲያ ምነው ታዲያ ምነው የክረንዲያ ታዲያ ምነው ታዲያ ምነው ታዲያ ምነው የክረንዲያ